ባባ ሌቡመ ፋሁጋ እ አእተኩም ኤውሬን ከሌግ ፋኑ እክባ ኩሪያ ኑደባ ሆሽከመ አዲ ከሌግ ፋኑገ ቬሪ ረስከላንገ ዲና ሚሰኩነ ጎዋ ለባሽ አዲ ሙሽሪኩንገ ቴሬን ከሌግ ፋኑ ቬ ወዳያ ኑገነባ ሆሽከመ